0: ጠይቁ። ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረከሽ ነሽ፣ ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድር ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ነሎና ደኖስተ ሞርቴ አሜን።